አሰላሙ አለይኩም ሀገጃና ረካልካል ለገተና በርገመነው ዘንድ ተለመደኔ ማጅሊትርኛ ሰየንትሎር ካልካል ጨሂድ ገራ ገዶክዮ ሀገራካዩ አንደነገር ተዋጀው ኮላሌ ኮፒሪ ዲባራከመን ዶኝን ፈኛ ተለበረንጋ ምክሮኖ አይሊትርና ገረከምተና በርገመነው ዘንድ ዮሙንገ ዳይሚዮንገ ኬዴ ካዳማ ጀመነው ኬርግቴ ኩሩኖ ናሪያ አሁን ካቢነ ቴክኒክ ዮዳይሚ ቻላን ሚዮንገ ኬዴ ኪ ሉንገ ቻንጋ ክራክና ፊደል አይቶን ማቻላን ሉንገ ቻንጋ ሐምዛ አብደል ከሪም ወሊንገዴ ሐምዛ ሐሰን ኢድሪስ አይተን ማቻራሉ ወሊንገዴ እንገይቻን ጋ ራውካጂ ፍሬደሪ ዳይድራን ከክኒ ያጄ ኩልጋ የንኪ ደረገቴ ግሬ አዋራ ወንድሪጅ ላንተ ማቻራፋት ወካጀ ማለት ሉንጋችን ሚክሮ ገፒ አብረን ገምነው ሰን ዲዮ ጎቻ ይጅሪ ጋወያ ኢብራሂማ ማማታ ምቦሚ ገፒ ጋሉ ክሪከም ተና አብረን ገምነው ሰን ዲዮ ሆሙም ኮይም ባሉ ነው ሐምዛ እንተንም ነው ከዘራኝ ንኪ ያክን ነው አዱም ኮይም ነው ካቢን ቴክኒክ